ካብ ነፃ ራድዮ ስቱትጋርድ ዝፍኖ ራድዮ ኤርትራ እዩ። ራድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋ ሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካኣል።

0: ናይ መእከቢ ቦታታት ገለ ዓብዪ ፀገም ተፈጢሩ ኣሎ። ሃገራዊ ሽማግለ ነዚ መሪሕ ተራ ስለምንታይ ዘይፃወት እንተኾነ እቲ ሕብረተሰብ ሲ ናቱ ኣዳራሽ ክሕዝ ወይ መእከቢ ክለብ ክሕዝ ኣብዚ እንታይ ሓሳባት ኣለኩም?
1: ሕጂ ከም ወዲ ሽቱትጋርድ ኮይኑ ክምልስ ኣብ ሽቱትጋርድ ገለ ፀገማት ከጓነፍ እንከሎ ሞዲ ገለዲ ገለዲዩ ገዛ ዘይንገዝእ ገዛ ክሳይ ዘይንገብር ተባሂሉ ብዙሕ ዝረብ እንድዩ ድሓር ኣብቲ ግብራዊ ምስ መፅኻ ከዓኒ ኩላ ከዓኒ ታተዛረበታት ርስዓ ሕማም መረስዕ ዝሕዛ ብዙሓት ብዙሕ ኣላ ሕጂ እቲ
2: ዓገብ ሓዊ ዮሃንስ ዓገብ ሕማም ረሲዕ ኣይኮነ ዘለዉ ህዝቢ ኤርትራ ምምንጫትን ምሕዳግን ስለ ዝበዝሖ እዩ ናይ ብሓቂ ንሓቂ እተኮይኑ ማሕበረከቦም ክቆውም ከሎ ኮ ፕሮጀክት ሒዙ ነይሩ እዩ። መእከቢ ናይ ገዛ ኩሉ ሰዕ ፀገም መዛርብ እንዲ ነርና መእከቢ ናይ ገዛ ክኸውን መራኸቢ ዝኸውን ዓብዪ ኣዳራሽ ዓብዪ ክግዛእ ቤት ፅሕፈትን ቤት ትምህርትን ጉዳያት ከድልየካ ከሎ እውን ንጉዳያት ክኾነካ እንተባሂሉ ፕሮጀክት ተታሒዙ ነይሩ እዩ። ፕሮጀክት ተታሒዙ ክጅመር ክብል ከሎ ግን ጉጅለ ህግደፍ ኩናት ወልዒ ናይ ባድመ ብመደብ ይኸኣሱ ኩናት ክብልዕ ምዃኑ ከዓ ንማሕበረ ኮማት ጠርኒፉ ምክንያቱ እቲ ዝነበረ ሓፋሽ ውድባት ዝበሃል ህዝባዊ ጥርናፌታት ዝበሃል ዝነበረ ፋዕ ብትን ኣትይዎ ኣይእከብን ነይሩ። ግን ስምዒት ኤርትራዊ ኤርትራ ነፃ ስለ ዝኾነት ኩሉ ኤርትራዊ ንዓዲ ኣቱ ስለ ዝነበረ ኩናት ወሊዑ ኤርትራዊ ከዓ ገንዘብ እኳ ደኣ ገንዘብ ጥራሕ ዘይኮነስ ካብ ኢትዮጵያ ንክስጓጉ ንኤርትራውያን ኢድና ነዊሕ እዩ ከምቲ ዝሰቐልናዮም ከነብሩ ዶሚና ሰራዊት ምስዳዱ ናይ ኣድልየናኒ ኣብኡ ዘሎ ኤርትራውን እኹል እዩ ስለ ዝበሉ ኣብቲ እዋንቲ ይወደግ ወላ ህወሓት ንበሎም ፍርሒ ስለ ዝነበሮ እውን ጎትጉቶም ሰጊሞ ቁንዕ ድዩ ኖ ዋላ ከምኡ እንተበለ ክግበር ነይሮን ክግበር ኣይነበሮን ግፍዕን ግፍዕን እዮም ተገይሩቲ እዋንቲ ጠንቂ ግን ጉጅለ ህግደፍ እዩ። ሳዕብን ናይ ህወደግ ብህወሓት ዝምራሕ ዝነበረ ሓይሊ ተፈፂሙ። ስለዚ ሰብ ኤርትራዊ ገንዘብ ከይከፍል ኣይኮነን ናይ ብሓቂ ብቕንዕና እንተዝግበር ነይሩ ምገበረ ክገብር ንምንታይ ዳ ዝኩሉ ገንዘብ ኣዋፅኡ ክተት ክበሃል ከሎ ገንዘብ ከዋፅ ሉ ኣይኮነ ንኣዳራሽ ክግበር ኣይኮነን። ኣብዚ በዓል ኣሜሪካ ዝተሰርሐ ኣዳራሽ እኮ ሕዲግዎም እዩ ጉጅለ ህግደፍ ማሕበረሰባት ኣብቲ ማሕበረኮማት ኢደ እትዩ ደገፍቲ ናይቲ ስርዓት ክኾኑ ስለ ዘለዎም ተባሂሉ ነቲ ክሳት ኣብዚ ክንደይ ክንደይ ገራ ትገሪ እዚ ከዓ ዘዚ መፀ ገንዘብ ቀፂሉ ክመፅ ድሓ በዓል ግብር ኩላ ንፈልጦ ኮይ ካብ ማሕበራት እኮ ገንዘብን ዘዝተዋፀ ገንዘብን እዚ ፕሮጀክትታት ዝተካየደ ገንዘብ እኮ ክንደይ ኣዳራሽ ከስራሕ ምክኣለ ክንደይ ምኳኑ ኮይ ነይሩ ግን ጎጀለ ህግደፍ ስለ ዘይደለዮ ኣይተሰርሐን። ስለዚ ናይ ምርሳዕ ፀገም ሃልይዎ ዘይኮነ ኤርትራዊ ናይ ዓመፅ ስለ ዝበዝሖን ጥልመት ስለ ዝመረሮን እዩ። ቦንድስ እውን ንሃገር ከፊሉ ኮ ገንዘቡ ብዶላር ከፊሉ ኮ ብናቕፋ ውሰድ ተባሂሉ እዩ። ናቕፋ ከዓ ኣብቲ እዋንቲ ብ4 ዝሽረፍ ዝነበረ ብ7 8 ምስ በፅሐ ብኡ ውሰዱ ተባሂሉ ክማን ኮዩ ዝተረሽዕ ድዩ እዚ ነዚ ገዲፍካስ ሕማም ረሲዕ ስለ ዘለዎ እዩ ህዝቢልካ ክትዛረብ ዮሃንስ ዓገብ ጉጉይ ኣዛረርባ ጉጉይ ቃል እዩ እዚ ንቕሬታ ክትሓተሉ ክግባኣካ
1: ድሌት ኣሎ ኣብ ዝኾነ ይኹም ቦታ እቲ ድሌት ኣሎ ከብ ቦታናትና ክንሕዝ ንሕና ክሳብ ክንገብር ዝብል ብዙሕ ቦታታት ኣሎ ከም ዓቕሚ ወይ ከም ዘሎ እቲ ኤርትራዊ ኣብ ገሊኡ ክትግበር ይኽእል እዩ ትብለሉ ተኣሚንካ ክትብለሉ ትኽእለሉ እዋናት ኣሎ። ሕጂ ንዕኡ እቲ ሃገራዊ ሽማግለ ጀርመን ዋላ ብክሳያት ደረጃ እዚ ሃገራዊ ሽማግለ እዚ ኣንተ እቲ ቅፅውን ዝጠቀስ ነይረ ካብቲ ውዳቤታት ተላኢኹ ዝመፅ ኣካላት ዝቆመ እዩ። ስለዚ እቲ ቀንዲ ዝንቀሳቀስ እቲ ውዳቤታት እቲ ኣብ ከተማታት ዘሎ ውዳቤታት እዩ። ሕጂ ንሱ እንታይ ንጥፈታት ከመይ ዝገብር ተባሂዱ ሰርሕ ድዩ ደስ ዋላ ክቋቂ ዝውዕል ወዘተ ዝተፈላለየ ክሳብ ክትገብር ትኽእል ኢኻ። ስለዚ እንድሕርቲ ኣብ ከተማታት ዘሎ ከተማታት ዘሎ
2: እወ ይቋዮ ቆየቋ ዳልካ እምበር ቆየቋ ኳ ይመስለኒ ምክንያቱ ኢድ ምትእትታዊ ኢድኩም ኣክቡ وغنزبنا ذوات زول نبي خيد الله محبركم كاب كابتي ناي حماد ان ناي هجدفن زبحال زول خفل لهو مبال قوي قوي كونن قوي قوي كونن غنزبنا محداك مبال قوي قوي كون قوي قوي كل خيلي جن بناتي تعزتن بناتي نعيز لنا حبري ثانكن اب كمز قوم نغر ابز ملكت ايبلني مستيز بالكو زتتحازي جبوتو قلبيتو اب عدو حو حبتو تاسيرو حاسبكم تبهيلهم تاسرو حواتهم بيتسبهم قالكوا اتشكانات يوم تغاديلهم زاتو حواتهم حلواتهم طفيكم ان زتقطلو واف قد اسو قد افو سيحز ابزي افنان نحيزنا زلنا كما انا خاصو افك حزالو افك حزاي تقالس نفتحن حقني تقاليسو ابزخونكم سلاز فرحكم نتي تبع كثر مزيت فوتونو زرمسو زرمسكن احوات احد قال لهم فلت عجبكم
1: نعم نتابش تبقات ساعات محور سوات الله نزن ساعات شومونت ساعات محور سوات تنف محوركم الله ينقاس قصدي محوركم نتن كلن محورات بحور سوات اكيبو بزلون قطوا حيل اللون دخاتات ايكونن بتزمالي سلازي نزياتن تاميرو ناي حبار داراش ناي مكزاديو وي عبي ناي مكراين نو حوانا ديو سغمتي وسدي وسدني ندعي كلاتنا سلازلنا يو او خزار ايدلنا سلازي تحجر او شماكل لي قطوا عقمن
2: ما حبركم بدا اول هبتان بيتصحفتني روا كوي كانسل بيتصحفتني روا اسخاتكم ساعاتكم قد دقيمو تطاويلو تساتفنو تزب تطاويلو كونسلاو بيت صحبك سرح امبر ما حبركم او سرح كي سرح سلا زخول كلكم سلا زمجرتكم طرح ديكون سلا زخول كلكم ناصنتو سلا زعاقتكم تبيت صحبتكون كخف لايك قالن كخف لايك قال برهابتان بعقمي هابتان بغنزب كمان كونز غلي ايوغا